እዚ ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ክቡራት ሰማዕቲ ረድዮ ኤርትራ፣ ካብዚ ቀፂሉ ከዓ መግለፂ ብባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ዝወፅ ኣሎሞ ንዑ ከዓ ከም ቡበኤ ንክትከታተሉ ደጊመ ብክብር ዕድም። መግለፂ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ኣብ ልዕሊ ኣባላትና ንዝግበር ዘሎ ተደጋጋሚ በደል ሰላምተና ብምቕዳም ከም ዝፍለጥ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ብህዝቢ ተመሪፁ ክሰርሕ ካብ ዝጀምር ኣትሒዙ ብዙሕ ዕንቅፋት ኣጋጢምዎ እዩ። ካብ ላዕሎት ኣመራርሓ ጀሚርካ ክሳብ ተራ ኣባላት ምፍርራሕን ባሓቶት ጠቂምካ ምእሳርን ከም ዘጋጠመና ትፈልጦ ሓቂ እዩ። ነዚ ናይ ጸላኢ ሕማቕ ስራሕ ካብ ዝሰርሑ ሓደ ከዓ ብህዝቢ ተመሪፁ ኣባል ፍጻሚት ምክትል ኣቦ መንበር ኮይኑ ክሳብ ዕለት 16/6/2025 ፈረንጂ ምሳና ሓቢሩ ዝቃለስ ዝነበረ ሃንድበት ካብ ህዝቢ ዝተቐበሎ ሓላፍነት ጠሊሙ ሕጊ ጥሒሱ ብዘይ ዝኾነ ምኽንያት ምስ ግንባር ህዝባዊ ማዕበል ዝወገነ ሳሙኤል ከሰተ ዝተባህለ ኣባልና ነበር እዩ። ሳሙኤል ኣብ መጀመርታ ምስ ኣባላት ፈጻሚት ተሳኒዩን ተሰባሚዑን ፅቡቅ ኣበርክቶ ዝገብር ዝነበረ ብፃይና እኳ እንተኾነ ድሕሩ ግን መማኽርቲ ስለዘየፀበቐ ኣብ ድቕ ዝበለ ፀይቂ ተግባራት እዩ ተዋፊሩ። ናይዚ ኣብነት ከዓ ሓደ ኣብ ልዕሊ ኣቐዲሞም ዝተኣስሩ ኣመራርሓ ዘርእሰናይ ሃብቶም ዮናስ ኣብ ምእሳሮም ኢድ ከም ዝነበሮ ዝፍለጥ ኮይኑ ከምዚ ኣባላት ካሚካዜ ኤሌክትሮኒካዊ መሳርሒ ገይሮም ንብፆቶም ዘፀናፀኑ ሳሙኤል ከሰተ እውን ኣብ መንጎ ኣመራርሓ ኮይኑ ልክዕ ከም ህግደፍ ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ባህላዊ ስለያ ኮይኑ ንብፆቱ እዩ ዝፀናፀን ነይሩ። ክልተ ንሓይሊ ዝጊ መለስ ገዝኡ ብምጥቋም ካብ ገዝኡ ክንጋላትዕን ሓቂ ክሳብ ዝፃረ ኬንያ ክስደድ ናይ ዝገበሩ መጋበርያ እውን ሳሙኤል ከሰተ እዩ። ሰለስተ ሳሙኤል ከሰተ ሕብረተሰብና ብዘይፈትዎ ሕማቕ ተግባር ናይ ሓሶት ልምዲ ንብርክት ዝበሉ ኤርትራውያን ኣብ ሎሚ ኩራ ጠቕሚ ዘእሰረ ሰብ እዩ። ኣርባዕተ ንኣባል ኣመራርሓ ወልዲ ኣብ ወልዲ የሱስ ብሓሶት ጠቂሙ ዘእሰረ እውን ሳሙኤል ምስ ካልኣዩ እዩ። ምእሳር ወልዲ ኣብ ግን ፅቡቅ ኣጋጣሚ ኮይኑ ንብዙሓት ሳሙኤል ከውፃኣኩም እየ እናበለ ዘታልሎም ዝነበሩ ኣባላት ግንባር ህዝባዊ ማዕበል ሓዊስካ ብርክት ዝበሉ መንእሰያት ከም ዝፍትሑ እዩ ገይሩ። ከምታ ክወፅእ ከሎ ዝከኣለኒ ክገብር እየ ኢሉ ቃል ዝኣተወሎም ድማ ብግብሪ ኣርእዎም ወልዳብ። ፅቡቅ ናይ ኣሕዋቶም ዘይፈቱ ሳሙኤልን መሰልቱን ግን በዚ ተግባር ኣይተሓጎሱን። ናይዚ ምስክር ከዓ ድሕሪ ምውፃእ እዞም እሱራት ብመሪሕነት ባይቶ ብርጌድ ንሓመዱ ናይ እንቋዕ ደሓን ወፃእኩም ናይ ምሳሕ እንጉዶት ኣብ ዝገበርናሎም መዓልቲ ሳሙኤል ዓቕሊ ፅበት ላዕልን ታሕትን ክብል ኢና ተዓዚምና። ሕጂ እውን ነዞም ዕሸላት መንእሰያት ንምንታይ ምስኦም ተራኺብኩም? እዚ ከባቢ እኳ ግዝኣተይ እዩ፣ ድሌተይ ክገብረኩም ይኽእል እየ እናበለ የፈራርሖም ኣሎ። ስለዚ ሳሙኤል ከሰተ ዓሻ በትሪ ለባባት ከም ዝበሃል ምስላ ወለዲ ብካልኦት ተላኢኹ ንዝገብሮ ዘሎ ሕማቕ ተግባር ዓገብ እናበልና ኣብ ልዕሊ ኣመራርሓ ይኹን ኣባላት ብርጌድ ንሓመዱ ገበን ዘይብሎም ንጹሓት ዜጋታትና ብፍላይ ድማ ኣብ ልዕሊ እዞም ተኣሲሮም ዝነበሩ መንእሰያት ዝገብሮ ዘሎ ምፍርራሕ ከቋርጾ እናሓበርና ኣብ ልዕሊኦም ንዝወርድ ዝኾነ ዓይነት በደል ቀዳማይ ተሓታቲ ሳሙኤል ከሰተ ምዃኑ ነፍልጥ። ቤተሰብ ናይ ቀረባ ፈተውትን ሓለፍትን ሳሙኤል ከሰተ ብሓፈሻውን ተቓለስቲ ንፍትሒ ሳሙኤል ንዝገብሮ ዘሎ ሕማቕ ስራሕ ክትኩንንዎ ካብኡ ሓሊፍኩም እውን ክትምዕድዎን ክትመኽርዎን ዝገብሮ ዘሎ ተግባር ከቋርጦ ኣደብ ክትብልዎ እናተላበና ኣደብ ምስ ዘይገብር ግን ንውሕስነትናን ንውሕስነት ኣባላትናን ክንብል ንዝምልከቶ ኣካል ሓቢርና ብሕጊ ክንሓቶ ምዃንና ኣብ ልዕሊኡ ንዝውሰድ ሕጋዊ ስጉምቲ ተሓተቲ ከም ዘይኮንና ከነፍልጥ ንፈቱ። ዕለት 29/2/2026 ፈጻሚት መሪሕነት ባይቶ ብርጌድ ንሓመዱ ኢትዮጵያ ዓወት ብቕል ፍፅምና ከም ንቕሓትና